0: እንኳን አደረሳችሁ።
1: መልካም አዲስ አመት።
2: መልካም አዲስ አመት። እንቁጣጣሽ።
3: Listening to Black Star Radio.
4: Okay, I'm doing it again.